0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ እንደምናላችሁ። ግንቦት 5 2018 ነው ዛሬ። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን መተከል ዞን ጉባ ወረዳ ከ30 በላይ መንገደኞች በታጣቂዎች መገደላቸውን የሚያወሳውን ዘገባ ያስቀድማል። የህወሓት አባላት ናቸው የተባሉ ታጣቂዎች ከራያ አላማጣ ከተማ 50 የቤተ ክህነት ተማሪዎች ማገታቸው ከደሴ ሲዘገብ፣ የኢትዮጵያ የሲቪል ማህበራት ህብረት አንዳንድ አካባቢ በመራጮች ምዝገባ ሂደት ህግ መጣሱን አስታውቋል። ዜና መጽሔቱ የትግራይ ጋዜጠኞች ከክልሉ ወደ ሌላ አካባቢ ለመሄድ መገደዳቸውን የሚቃኝ ዘገባም አለው። ሳምንታዊው ከኢኮኖሚው ዓለም ዝግጅት ባይናንስ የተባለው ኩባንያ በኢትዮጵያ ብር የሚያደርገውን ግብይት ለማቆም መወሰኑንና ምክንያቱን ያስረዳናል። ሳይንስና ቴክኖሎጂ በበኩሉ ዓለም አቀፍ የቴክኖሎጂ ውድድር ያሸነፈውን ኢትዮጵያዊ ማንነት ያስተዋውቀናል። ከዓለም ዜናን የምንጀምረው ሸዋዬ ለገሰ ታሰማናለች።
0: የዲደብሊው ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ። ትናንት ካሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት የበርካቶች ሕይወት አለፈ፣ ተሽከርካሪዎችም ተቃጥለዋል። የፈረንሳይ ፕሬዝዳንት ማኑኤል ማክሮ በዛሬው ዕለት አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዊ መሪ ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት ማካሄዳቸውን በማህበራዊ መገናኛ ገጻቸው አመልክተዋል። ጋና ከደቡብ አፍሪካ 300 ዜጎቿን ልታወጣ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ከቀትር በኋላ ቻይና ገብተዋል። የትራምፕ ጉዞ በ9 ዓመታት ውስጥ በአሜሪካ ፕሬዝደንት ወደ ቻይና የተደረገ የመጀመሪያው ጉብኝት ነው ተብሏል። ዜናው በዝርዝር። ትናንት ካሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት የበርካቶች ሕይወት ማለፉ ተሰማ። ጥቃቱ የደረሰው በጉባ ወረዳ በሚገኘው አፍሪካ እርሻ ልማት በሚባል አካባቢ ሲሆን ከሞቱት መካከል የ23 ሰዎች ስርዓተ ቀብር አይሰድና ማክኑሽ በተባለ ከተማ መፈጸሙን ዶች ቨለ ያነጋገራቸው የጤና ባለሙያ ገልጸዋል። በደረሰው ጥቃት የሟቾች ቁጥር ከ30 በላይ እንደሆነ አንድ ሌላ የአካባቢው ነዋሪ ተናግረዋል። በጥቃቱ ከህይወት ህልፈት በተጨማሪ ተሽከርካሪዎችም መቃጠላቸው ነው የተነገረው። የጉዳት መጠኑን በተመለከተ ሁለት ነዋሪዎች ለዶቼ ቬለ የተለያየ ሐሳብ የሰጡ ሲሆን በዚህ ጉዳይ ላይ በክልሉ መንግስት በኩል በይፋ የተባለ ነገር እንደሌለ ካሶሳ ዘጋቢያችን ነጋሳ ደሳለኝ የላከው ዜና ያስረዳል። ዝርዝሩን የዜና መጽሔት ይዞታል። የፈረንሳይ ፕሬዝዳንት ማኑኤል ማክሮ በዛሬው ዕለት አዲስ አበባ ገብተዋል። ማክሮ ወደ አዲስ አበባ ያቀኑት ሰሞኑን ከአፍሪካ መሪዎች ጋር የሀገራቸውን ትብብር ለማጠናከር ባለመ ጉዟቸው መሆኑን ዘገባዎች ያመለክታሉ። ማክሮን የተቀበሉት ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ መሪ ጋር በጋራ ጉዳዮች ላይ ያተኮረ የሁለትዮሽ ውይይት አካሂደናል ሲሉ በማህበራዊ መገናኛ ዘዴ ገጻቸው መልእክት አስተላልፈዋል። አክለውም በሁለቱም ሀገራት መካከል የተደረጉ ቁልፍ ስምምነቶች ልውውጥን በጋራ የመሩ መሆኑን አመልክተው ከስምምነታቸው መካከል የታዳሽ የተቀናጀና ዘላቂ ኃይል እንዲሁም የዲጂታላይዜሽን መርሃ ግብርን ለመተግበር የሚውል የ54.6 ሚሊዮን ዩሮ የብድር ስምምነት መደረጉን ገልጸዋል። ከዚህም ሌላ የ150 ሜጋዋት የጂኦተርማል የመንግስትና የግል አጋርነት አዲስ የማ የማቀፍና የፍኖተ ካርታ ልውውጥም ከስምምነቶች ውስጥ እንደሚገኙ አስታውቋል። ማክሮን በናይሮቢ ኬንያ ከአፍሪካ መሪዎች ጋር ባደረጉት የአፍሪካ ትቅደም ጉባኤ ላይ አፍሪካ ውስጥ ሀገራቸው ፈረንሳይ 27 ቢሊዮን ዶላር ስላ ላይ እንደምታውል ተናግረዋል። ከኬንያ ወደ ኢትዮጵያ የተጓዙት የፈረንሳይው ፕሬዝዳንት ግብጽንም እንደሚጎበኙ ይጠበቃል። ጋና ከደቡብ አፍሪካ 300 ዜጎቿን ልታወጣ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። ደቡብ አፍሪካ ውስጥ በሌሎች የአፍሪካ ሀገራት ዜጎች ላይ የሚፈጸመው የጥላቻ ድርጊት መደጋገም ብዙዎቹን የክፍለ ዓለሙን ሀገራት መሪዎች አስቆጥቷል። የጋና የውጭ ጉዳይ ሚኒስትር ደቡብ አፍሪካ የሚገኙ ዜጎች የመንግስታቸው እርዳታን ፈልገው ተመዝግበዋል ብለዋል። አንዳንድ ደቡብ አፍሪካውያን ከሌላ የአፍሪካ ሀገራት በህገወጥ መንገድ ወደ ሀገራቸው የሚደረገውን ስደት ይቃወማሉ። የሀገሪቱ ባለስልጣናት በጥላቻ የሚፈጸመውን ጥቃት ቢያወግዙም ህገወጥ ስደት ችግር አምጥቷል እያሉ ነው። ጥቃቱን በማህበራዊ መገናኛ ዘዴዎች ባሰራጩት መልእክት የተቃወሙት የጋና ባለስልጣናት የዜጎቻቸውን ደህንነት በሀገር ውስጥም ሆነ በውጪ እንደሚጠብቁ ቃል ገብተዋል። ሌሎች አፍሪካ ሀገራት ኬንያ፣ ማላዊ፣ ሌሴቶና ዚምባብዌ ደቡብ አፍሪካ የሚገኙ ዜጎቻቸው ጥንቃቄ እንዲያደርጉ አሳስበዋል። ናይጄሪያም 130 የሚሆኑ ዜጎቿ ወደ ሀገራቸው ለመመለስ መመዝገባቸውን አስታውቃለች። የምታደምጡት የዶች በለ ዲደብሊውን ዜና ነው። እስራኤል በዛሬው ዕለት ሊባኖስ ላይ የምታደርሰውን የአየር ጥቃት ማጠናከሯ እየተገለጸ ነው። የሀገሪቱ የጤና ሚኒስቴር ይፋ እንዳደረገው በቤይሩትና በሲዶን ከተሞች መካከል ባነጣጠረው የዛሬው ጥቃት 9 ሰዎች ተገለዋል። ሂዝቦላ በበኩሉ በዛሬው ዕለት ደቡባዊ ሊባኖስን በወረሩ የእስራኤል ወታደሮች ላይ በርካታ ጥቃት አድርሻለሁ ማለቱን አዣንስ ፍራንስ ፕረስ ዘግቧል። የእስራኤል ሰው አልባ አውሮፕላኖች በደቡባዊ ቤይሩት አካባቢ ባደረሱት ጥቃት አንድ እናትን እና ከሁለት ልጆቻቸው ጋር ጨምሮ 8 ሰዎች መገደላቸው ተዘግቧል። የእስራኤልና የሊባኖስ ባለስልጣናት በአሜሪካ አደራዳሪነት ተኩስ ስለማቆም ቢነጋገሩም ጥቃቱ እንዳላባራ ዘገባዎች ያመለክታሉ። የሊባኖስ የጤና ሚኒስትር ትናንት በሰጡት መግለጫ የእስራኤል ጥቃት የጤና ተቋማትና ባለሙያዎች ላይም ጉዳት እያደረሰ መሆኑን አመልክተዋል። በዚህ መሃልም ባለም አቀፍ ደንቦች ከለላ እንዲደረግላቸው የተደነገገላቸው ሲቪሎች ለጉዳት እየተዳረጉ መሆኑንም ተናግረዋል።
3: ባለም አቀፍ ስምምነቶች በሰብአዊ መብቶች ደንቦችና ውሎች ጥበቃ እንዲደረግላቸው ስለተደነገገው ሲቪሎች ሰብአዊ መልእክት ነው። ሆኖም ሁሌም እንደተናገርነውና አሁንም እንደምንለው እስራኤል በእነዚህ ደንቦች እየተገዛች አይደለም።
2: በያዝነው ሳምንት መጀመሪያ ሊባኖስ አሜሪካ እስራኤል ጥቃቷን እንድታቆም ጫና እንድታደርግ ጠይቃለች። የሂዝቦላ መሪ ነኢም ቃሲም በበኩላቸው ተዋጊዎቻቸው የጦር ሜዳውን ለእስራኤል ወደ ሲኦልነት ይቀይሩታል ሲሉ ትናንት ማስጠንቀቃቸው ተዘግቧል። የኢራን ባለስልጣናት በዛሬው ዕለት ለእስራኤል መሰለል የተጠረጠረ ግለሰብን በስቅላት መቅጣታቸው ተዘገበ። እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ አንስቶ የቴህራን ባለስልጣናት በስቅላት የቀጧቸው ሰዎች ቁጥር 6 መድረሱን የአዣንስ ፍራንስ ፕረስ ዘገባ ያስረዳል። በ30ዎቹ የዕድሜ መጀመሪያ ላይ ይገኝ ነበር የተባለው ተከሳሽ ኔፓል ውስጥ በሞሳድ የሰለጠነ እንደሆነ የኢራን የፍትህ ጉዳይ ድረገጽ ባወጣው መረጃ አመልክቷል። ለእስራኤል ልዩ ጥንቃቄ የሚያስፈልጋቸውን መረጃዎችም ልኳል ሲልም ከሷል። መቀመጫውን ኖሮ ያደረገው የኢራን የሰብአዊ መብት ተቆርቋሪ መንግስታዊ ያልሆነ ድርጅት ግን ሟቹ ለእስራኤል ሰጥቷል የተባለውን መረጃ አልሰጠሁም ማለቱን ገልጿል። ሆኖም ተጠርጣሪው በቴሌቪዥን ቀርቦ በግዳጅ ክሱን እንዲያምን መደረጉን አመልክቷል። ድርጅቱ አክሎም ግለሰቡ ቱርክ ውስጥ ይኖር እንደነበረና በኢራን ባለስልጣናት ዋስትና ተሰጥቶት ባለፈው አመት ሰኔ ወር ወደዚያ በሄደበት ተይዞ ለብቻው ታስሮ ቆይቶ በስቅላት መቀጣቱን የገለጸው እንደ መብት ተቆርቋሪ ድርጅቱ ተጠርጣሪው ላይ የቀረበው የሐሰት ክስ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ከቀትር በኋላ ቻይና ገብቷል። ትራምፕ ወደ ቻይና የተጓዙት በሀገሪቱ ፕሬዝዳንት ጂ ሺንፒንግ በተደረገላቸው ግብዣ እንደሆነ ተገልጿል። የትራምፕ ጉዞ በዘጠኝ አመታት ውስጥ በአሜሪካ ፕሬዝዳንት ወደ ቻይና የተደረገ የመጀመሪያው ጉብኝት ነው። ሁለቱ መሪዎች በሚኖራቸው የቆይታ ጊዜ ከቻይና አሜሪካ የሁለትዮሽ ግንኙነት አንስቶ ስለ ዓለም ሰላምና እድገት በሰፊው እንደሚነጋገሩ የቻይና የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ውጎ ጃኩን ዛሬ ለጋዜጠኞች በሰጡት መግለጫም የመሪዎቹ ዲፕሎማሲ ለቻይና አሜሪካ ትብብር የማይተካ ስልታዊ ሚና ይጫወታል ነው ያሉት።
3: የመሪዎች ዲፕሎማሲ በቻይናና በአሜሪካ ግንኙነት ውስጥ የማይተካ ስልታዊ ሚና ይጫወታል። ቻይና የፕሬዝዳንት ትራምፕን ጉብኝት በደስታ ተቀብላለች። የሁለቱም ሀገራት መሪዎች በሁለትዮሽ ግንኙነት እንዲሁም ዓለም አቀፍ ሰላምና ልማት ባሉ ዋና ዋና ጉዳዮች ላይ ጥልቅ እይታ ይለዋወጣሉ። ቻይና ከዩናይትድ ስቴትስ ጋር ትብብሯን ለማስፋትና ልዩነትን ለማጣጣም እንዲሁም በተበጠበጠው ዓለም ሰላምና መረጋጋትን ለማምጣት በእኩልነት መንፈስ በመከባበርና ለጋራ ጥቅም ትሰራለች።
2: የቱርክ

0: አሰሳ እንደሚያደርጉ የጀርመን ዜና አውታር ዲፒኤ በዘገባው ጠቅሷል። ጽንፈኛው ቡድን ባለፉት አመታት ቱርክ ውስጥ ለደረሱና ህይወት ለቀጠፉ ጥቃቶች ኃላፊነቱን የወሰደባቸው አጋጣሚዎች እንዳሉም አመልክቷል። ይህ ዶች ቬለ ነው። ከዶች ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ትናንት ከአሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ የታጣቂዎች ጥቃት የበርካቶች ህይወት አለፈ፣ ተሽከርካሪዎችም ተቃጥለዋል። የፈረንሳይ ፕሬዚደንት ማኑኤል ማክሮ በዛሬው ዕለት አዲስ አበባ ገብተዋል። ዜናው በዚሁ አበቃ።
1: የዓለም ዜና ሸዋዬ ለገሰነች አሰማችን። አጭር ማስታወቂያ አለን። ኢትዮጵያ ውስጥ የፊታችን ግንቦት 24 2018 የሚደረገው ምርጫ በማስመልከት ዶቼ ቬለ የምርጫውን ዝግጅት ሂደትና ተያያዥ ክስተቶችን እየተከታተለ በአምደ መረብ የቀጥታ ጥንቅር ወይም ላይቭ ብሎግ ያቀርብላችኋል። ከዛሬ ጀምሮ በሚናቀርበው ላይቭ ብሎግ የምርጫው ዝግጅትና ሂደቱን የምርጫው ለት ደግሞ የድምጽ አሰጣጡን የሚያወሱ መረጃዎችን በፌስቡክ በቴሌግራምና በዋትስአፕ እንድትከታተሉን ጋብዛለን። ዶች ቬለ።
2: የዜና መጽሔት
1: በመተከል ዞን በመኪና ላይ በደረሰው የታጣቂዎች ጥቃት በርካታ ሰዎች ህይወት ማለፉ፣ ራያ አላማጣ ውስጥ ታጣቂዎች 50 የአብነት ተማሪዎችን ማገት እና መጠለያዎቻቸውን ማቃጠላቸው፣ የሲቪል ማህበራት ድርጅቶች ህብረት በመራጮች ምዝገባ ሂደት የታዘባቸው አንዳንድ ጉድለቶች እና በትግራይ እየተስፋፋ የመጣው የፕረስ ነጻነት አፈና ያልናቸውን አራት ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ከአሶሳ ወደ መተከል ዞን ግልገል በለስ ከተማ ይጓዙ በነበሩ ተሽከርካሪዎች ላይ ትናንት በጎባ ወረዳ ታጣቂዎች በከፈቱት ጥቃት ከ30 በላይ ሰዎች ተገደሉ፣ ሌሎች ከ50 የሚበልጡ ቆሰሉ። ከሟቾቹ የ23ቱ ሰዎች ሥርዓተ ቀብር አይስድና ማንኩሽ በተባሉ ከተሞች መፈጸሙን አንድ የአካባቢው የጤና ባለሙያ አስታውቀዋል። በጥቃቱ ከሰዎች ሕይወት ማለፍ በተጨማሪ ተሽከርካሪዎች መቃጠላቸውንም የአይን ምስክሮች አስታውቀዋል። የአሶሳው ወኪላችን ነጋሳ ደሳለኝ ዝርዝር ዘገባ ልኮልናል።
3: ወደ መተከል ዞን ግልገል በለስ ከተማ በመጓዝ ላይ የነበሩ ተሽከርካሪዎች በቁጥር 4 እንደሚደርሱ የተገለጸ ሲሆን በዞኑ ጉባ ወረዳ ውስጥ የአፍሪካ እርሻ ልማት ተብሎ በሚጠራ አካባቢ ሲደርሱ ታጣቂዎች ጥቃት መፈጸማቸውን ያነጋገርናቸው ነዋሪዎች አስታውቀዋል። ትናንት ግንቦት 4 2018 ዓ.ም በሰላማዊ ሰዎች ላይ በደረሰው ጥቃት ቆስለው ወደ ጉባ ወረዳ ማንኩሽ የተባለ ከተማ ለሕክምና የተመለሱት 5 ሰዎች ሕይወታቸው ማለፉን አንድ የሕክምና ባለሙያ ገልጸዋል። የቀብር ስነስርዓት ታቸውም እዛው ማንኩሽ ከተማ መፈጸሙን ገልጸው አይሲድ በተባለ ከተማ ላይ ደግሞ በዛሬው ዕለት የ18 ሰዎች ሥርዓተ ቀብር መፈጸሙን አክለዋል።
4: መኪናዎች ነበሩና ያድሩ ጠዋት ላይ ሲወጡ አፍሪካ እርሻ ልማት የሚባል አካባቢ ላይ አንድ ሁለት ባስ ተቃጥሏል። አቃጠሉ የሚባሉት እነዚህ ሽፍታ ጉምዝ ታጣቂዎች ናቸው። ማታ አካባቢ ወደ ማንኩሽ አንድ የሞቱ ሰዎች 3 መጥተው ነበሩ። ቁስል ደግሞ ወደ 3 አካባቢ መጥቶ ዛሬ ሁለቶቹ ተቀብረዋል። አጠቃላይ እዚህ ማንኩሽ አምስት ሰው ሙቷል ማለት ነው። ከዚህ ላይ ደግሞ ወደ 18 ሰው ነው በድምሩ እንግዲህ ወደ 23 ሰው ሙቷል።
3: ሌላው የአካባቢ ነዋሪ እንደተናገሩት ታጣቂዎቹ ተሳፋሪዎችን ከመኪና በማውረድ መዝረፋቸውንና ሌሎችን ደግሞ በጥይት መደብደባቸውን ገልጸዋል። በጥቃቱ ከ30 በላይ ሰዎች ሕይወታቸው ማለፉን የገለጹት ነዋሪው እንደዚህ አይነት ዘግናኝ ጥቃት በህዝብ ማመላለሻ ተሽከርካሪ ላይ ሲደርስ ከ2013 ዓ.ም ወዲህ የመጀመሪያ ነው ብለዋል።
4: ሲሄዱ አሶሳውና የማንኩሹ ነው ወደ 3-4 መኪና ተቀጣጥሎ ሲሄድ ሁለቱን መኪና አሰልፈው ውረድ ብለው አሰልፈው ብርና ሞባይል እንትን ሲለግሉ አንደኛው መኪና የኋለኛው ሶስተኛው መኪና ያያቸው ጊዜ ዞራለሁ ሲለግል አመልጣለሁ ዙሪ አመልጣለሁ ሲለግል ወደኋላ እንደገና እዛ ላይ በጣም ደበደቧቸው። በቃ በጣም ተፈጨፏቸው መቷቸው። ወደ 30 ሰው ሬሳ ወደ 57 ሰው ቁስለኛ እንደዚህ ነው።
3: ከአምስት ዓመት በፊት እዚሁ አካባቢ ጥቃቶች በተደጋጋሚ ይፈጸሙ እንደነበር ነዋሪው አክለዋል። በጉባ ከተማ 6 ቁስለኞች ወደ አንድ ጤና ጣቢያ መምጣታቸውን ማየታቸውን የተናገሩት

0: ገሩት ሌላው ነዋሪ በጥቃቱ የደረሰው የጉዳት መጠን ሊጨምር እንደሚችል ተናግረዋል። በመኪና ውስጥ ህጻናትና ሌሎች አቅመ ደካሞች እንደነበሩ የተናገሩት ነዋሪው የህዝብ ማመላለሻ ሁለት ባስን ጨምሮ አራት መኪኖች መቃጠላቸውን ገልጸዋል።
1: በጉዳት ደረጃ የንግድ ጉዳትና የሰው ጉዳት አለ። ሌላው ህክምና የገሙ ጤና ጣቢያ ዛሬ ስምንቱ አራቱ ሆነ ሁለት ተገቡ ሁለቱ ሌላው ሞዲያ ሌላው ደግሞ ዚያ ተቃጥሞ አለ።
2: ሌላሰው ብዙ መጥቶ ነበር። አሁን አሁን እንኳን ወደ ስድስት ነው ምናምን ሞተዋል። እዚህ ቁስለኛ ሆነ
0: በመተከል ዞን ጉባ ወረዳ አፍሪካ እርሻ ልማት በተባለ አካባቢ በመኪና ላይ በደረሰው ጥቃት የበርካታ ሰዎች ህይወት ማለፉን የአካባቢው ነዋሪዎች በማህበራዊ መገናኛ ዘዴ ሀዘናቸውን እየገለጹ ይገኛሉ። በዚሁ ጉዳይ ላይ እስካሁን በክልል መንግስት በይፋ የተባለ ነገር የለም። በጉዳዩ ላይ ከጉባ ወረዳ ዋና አስተዳዳሪ፣ ከመተከል ዞን ዋና አስተዳዳሪ፣ ከቤኒሻንጉል ጉሙዝ ክልል ሰላም እና ጸጥታ ቢሮ መረጃ ለማግኘት በተደጋጋሚ ያደረግኩት ጥረት ስልካቸውን ባለማንሳት ቸው አልተሳካም። ማብራሪያ የጠየቅናቸው የቤኒሻንጉል ጉሙዝ ክልል ፖሊስ የወንጀል ምርመራ ዘርፍ ምክትል ኮሚሽነር አምሳሉ ረና ጉዳዩ እየተጣራ እንደሚገኝና ተጨማሪ መረጃ ሲገኝ ለመገናኛ ብዙሃን ይሰጣል ሲሉ ገልጸዋል። ከዚህ ቀደም አይሲድ በሚባል ከተማ በቅርብ ርቀት ላይ በጥር 17 2018 ዓ.ም እንደዚህም ታጣቂዎች ሁለት ዕቃ የጫነ መኪና ማቃጠላቸው ተዘግቦ ነበር። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
3: የህዝባዊ ወያኔ ሐርነት ትግራይ አባላት ናቸው የተባሉ ታጣቂዎች ራያ አለማጣ ከተማ በሚገኘው የኪዳነ ምህረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎችን አገቱ። የአይን ምስክሮች እንደሚሉት 700 ተማሪዎች ይኖሩበት የነበሩ ጎጆዎችን በእሳት ጋይተዋል። የከተማዋ ከንቲባ ግን ድርጊቱ በግለሰቦች መካከል በተነሳ ግጭት ምክንያት የተከሰተ መሆኑን አስታውቀዋል። ኢሳያስ ገላው ከደሴ ዝርዝር ዘገባ አለው።
4: በራያ ለማጣ ከተማ በሚገኘው የኪዳን ምረት ቤተክርስቲያን ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማው ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የአብነት ተማሪዎች ገለጹ። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙን የሚናገሩት አስተያየት ሰጪዎችም በድርጊቱ በርካታ ታጣቂዎች መሳተፋቸውን ይናገራሉ።
5: የሆነ ወታደር ነበርና አባቱ ጋር ማታ ፈክረው ጉባኤውኛ የእንታውን በር ጨርሰው ወደ ቤታቸው ከሄዱ በኋላ ገብቶ ተማሪውን ዝም ብሎ በዱላ አለን። ኋላ ወዲያውኑ ወታደሮች ደግሞ ሁሉም መጡ። ወታደሩ ግማሻችን ዝም ብለን ሸሸነ።
6: አንዳንዶች እንዲህ ይላሉ፣ አንዳንዶች በቃ እንረሽናቸው ሲሉ እዚያ እንደምንም ብለው ለቀቁን። ምንም ነገር ሲያጡብን ወታደሮች ናቸው። በቃ እነሱማ የህወሓት ናቸው። ሌላ ምንም የለም፣ ተጨማሪ የለውም። እነሱ ናቸው በቃ።
4: 700 የሚደርሱ ተማሪዎች የሚማሩበት ጉባኤ ቤትና የተማሪዎች መኖሪያ ጎጆ ሙሉ በሙሉ መቃጠላቸውን የሚናገሩት የአብነት ተማሪዎቹ ሁኔታው ለህይወታቸው አስጊ በመሆኑም አካባቢውን ለቀው መሰደዳቸውን ይገልጻሉ።
5: በነገታው ጉባኤውን አቃጠሉብን። ጉባኤ ቤቱ ተቃጥሎ ሙሉ በሙሉ የተወሰነ ብቻ ነው የሚቀረው፣ አቃጠለውታል። 700 ተማሪ ነው የምኖርበት። ከዛ ህዝቡ ነው ሌሊት ግማሹን ያተረፈው፣ ሌሊት ወጥቶ ግማሹ ያተረፈው። እኛ ውጡ ተብለን ሊገሉ እንደሆነ ከዛ ወጥተን እኛ ዝም ብለን በአረጋዊ በኢየሱስ በሁሉ ተበትንን በጫካ ሁለ ዝም ብለን አደርን። ከዛ ወዲያ አቃጣጠሉት። ለመጫ ነው እንዲህ የሸከፋቸው የሁሉ ተማሪም እንዲህ ነው እያሉ እዛ ዝም ብለው ተናሉት።
4: ከታሰሩት የአብነት ተማሪዎች መካከል ነበርኩ የሚለው አስተያየት ሰጪም ከአድካሚ የጉልበት ስራ በኋላ እሱ መፈታቱን ገልጾ ሌሎች ግን የት እንደደረሱ እንደማያውቅ ይናገራል።
5: አብሬሽ አድርጉት አስረኞቹ አንዱ ነኝ። አብረን ይሄድ ነው ወደ 80 ዙሮ ይደርሳል። ከዛ ደግሞ እናሰልጥናቸው ብለው ደግሞ ሌላ ሁላ ይዞ ይሄዱ አሉ። ግን በቃ አይታወቅም። በቃ ተማሪውን እንዴት እና እንዴት አድርገው ግማሹን በሌላ ወስዶ ይወሰዱ አሉ፣ በሌላ ገብተው ይወሰዱ አሉ። ዙሮ ያልተገናኙ ነው ብዙ ተማሪ ያለ ማለት ነው። ዝም ብሎ ተማሪው ሌሎች ይዞት እንደሄደ እንደውላቸው ሁላ የማይሰራ ተማሪ አለ።
4: የአላማጣ ከተማ ከንቲባ አቶ ሞገስ ኃይሉ በአላማጣ ከተማ የኪዳነ ምሕረት ቤተ ክርስቲያን በግለሰቦች መካከል በተነሳ ግጭት የጉባኤ ቤቱ በእሳት ተቃጥሎ መውደሙንና ድርጊቱን የፈጸመውን ሰው ይዘው የማጣራት ስራ በመስራት ላይ መሆናቸውን ይገልጻሉ።
7: የተፈጠረው የግለሰቦች ችግር ነው። የጸሎ ተማሪዎች አሉ እዛው ጋር፣ ከዛ ከአካባቢ ከሚኖሩ ግለሰቦች ጋር ግጭት ፈጠሩ። ከዛ ተደባደቡ። ከተደባደቡ በኋላ በአጋጣሚ እነዛ ቆሎ ተማሪ ከማህበረሰቡ አካል የሆን ልጅ በዱላ ደብድቦት ነበረ። በጣም ስለተመታም ብሶቱን ለመግለጽ ይሄድና ያው የተጣላው ልጅ ጎጆ አለች ያው ሲያቃጥላት እሷን እንዳለ ክርቢት ሙሉ በሙሉ ተቀጣጠለ። ስለዚህ እንደዛ ያደረገው ተጠርጣሪ አካልም በህግ ስራው ለነዋል።
4: በእለቱ በጥርጣሬ የአብነት ተማሪዎችን አስረን ነበር የሚሉት ከንቲባ ሞገስ በጥርጣሬ ያዝናቸው ለቀን በግጭቱ ውስጥ ተሳትፈዋል ያልናቸውን ግን አሁንም በእስር እንዲቆዩ አድርገናል ይላሉ።
7: ከተማውን እንደም ማስተዳደር መጀመሪያ በመጠርጠር ዝም ብለን ብዙ አስረን ነበር ምንም ይዋሻ አቀርለም። ከዛ በኋላ ግን ካጣራን በኋላ እነሱን ልከን የተጣሉትን አካላቶች ብቻ ለይተን ይዘን አሁን እነሱን ብቻ ነው ያጣራን ያለው። ሌላውን ግን ፈትተን ልከናል።
4: ከዚህ ቀደም በተመሳሳይ መልኩ አራት የጉባኤ ቤቱ ተማሪዎች በስለት ተወክተው እንደነበርም ተገልጿል። ለዶቼ ቬለ ዘገባ ኢሳያስ ገለው።
3: ኢትዮጵያ ውስጥ በያዝነው ግንቦት ማብቂያ ለሚደረገው ምርጫ አንዳንድ አካባቢዎች ድምፅ ለመስጠት የሚመዘገቡ ሰዎች የምርጫ አስፈጻሚዎችና ታዛቢዎች በጸጥታ ኃይላት ማስፈራራትና ወከባ እየደረሰባቸው እንደሆነ የሲቪል ማኅበራት ድርጅቶች ኅብረት አስታወቀ። ኅብረቱ ለአንድ ወር የታዘበውን የመራጮች ምዝገባ ሂደትን ይፋ ባደረገበት ሰነድ እንደጠቀሰው በተከለከሉ ቦታዎች የምርጫ ጣቢያዎች መቋቋማቸውን፣ ሰነድ ያላሟሉ ሰዎች በመራጭነት መመዝገባቸውንና ያልተፈቀደላቸው አካላት በተከለከሉ ቦታዎች መግባታቸውን ታዝቧል። ኅብረቱ አክሎ እንዳለው እስካሁን የታዩ ጥሰቶች በድምፅ መስጫው ዕለት እንዳይደገሙ ለብሔራዊ ምርጫ ቦርድ አሳውቋል። ለዝርዝሩም ሰለሞን ሙጬ።
8: የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ የተባለውና 180 አባል ድርጅቶችን ያቀፈው ህብረት ከመጋቢት 12 እስከ ሚያዝያ 14 ቀን 2018 ዓ.ም ህብረት ለሰባተኛው ጠቅላላ ምርጫ የተደረገውን የመራጮች ምዝገባ ሂደት ታዝቦ ውጤቱን ገልጿል። ይፋ በተደረገው ሰነድ ውሱን የምርጫ ምዝገባ ጣቢያዎች ላይ ቢሆንም የታጠቁ ኃይሎች ለምዝገባ በሄዱ ሰዎች ላይ ይህንን ስራ ለማስፈጸም በተመደቡ ባለሙያዎችና ስራውን በሚታዘቡት ላይ ማስፈራራት፣ ወከባና ጥቃት ጭምር ማድረሳቸውን ህብረቱን በዋና ዳይሬክተርነት የሚመሩት አቶ አበራ ኃይለማርያም ዛሬ ለዶቼ ቬለ ገልጸዋል። ያልተፈቀደላቸው አካላትም እንዲገቡ ባልተፈቀደላቸው ቦታዎች ላይ ተገኝተዋል ተብሏል።
9: በድምፅ መስጫ ጣቢያ መገኘት ያለበት ፖሊስ፣ ሌላ አካል መገኘት የለበትም። በምዝገባ ጣቢያ መገኘት ያለበት ፖሊስ ነው። እነዚህ የፖሊስ አካላትም ቢሆን በዋናው አስፈጻሚ አማካኝነት ጥሪ ሲደረግላቸው ነው መግባት ያለባቸው እንጂ በራሳቸው ፈቃድ መግባት የለባቸው። ነገር ግን እኛ በተሰማራባቸው ቦታዎች በተወሰኑ ቦታዎች ላይ ፖሊስ ያልሆኑ አካላት መገኘታቸው ከህጉ ጋር የሚቃረን ነው ብለን ሪፖርት አድርገናል። እውነት ነው።
8: በዚሁ ግኝት በአንዳንድ የምርጫ ጣቢያዎች አንድ የቤተሰብ አባል ለሌላኛው ቤተሰቡ የመራጭ ካርድ ለመውሰድ ሲመዘገቡ እንደነበርም ተመላክቷል። እንደ አቶ አበራ ገለጻ በምርጫ ህጉ መሰረታዊ የሚባሉ ሰነዶችና አስፈላጊ ማስረጃዎችን ያልያዙ ሰዎች በመራጭነት እንዲመዘገቡ ጭምር ተደርጓል።
9: አብዛኛው ሰው ሰነድ የሚፈልጉትን ሰነዶች ይዞ መመዝገቡን መታዘብ ችለናል። ነገር ግን ይሄ 100% ሊከናወን የሚገባው ነገር በተወሰነ ቦታ ኢሬጉላሪቲ ታይቶበታል። ይሄ ሊሆን አይገባም ማለት ማንም ሰው የምርጫ አስፈጻሚ መከተል ያለበት ህጉን እንጂ የሚያውቃቸውን ሰዎች ወይም ደግሞ የእሱ በጎ ፈቃድ ሆኖ መታየት የለበትም እና ነከሌ ሰነድ እያቀረቡ ይመዝገቡ፣ ነከሌ ደግሞ ዝም ብሎ ቢያልፉም ችግር የለውም የሚል መሆን የለበትም። አንድ እንደዚህ አይነት ግድፈቶች በተወሰኑ ቦታዎች አይተናል።
8: የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ባደረገው መታዘብ በተከለከሉ ቦታዎች የተቋቋሙ የምርጫ ጣቢያዎች አሉ። ይህ ሲባል ግን አብዛኛው የመራጮች ምዝገባ ስራ በጎ አልነበረም ማለት እንዳልሆነ ዋና ዳይሬክተሩ አመልክተዋል።
9: አብዛኛው መስጠቶች ውስጥ አዎንታዊ ነገሮች ነው ያየነው፣ ግን በተወሰኑ ቦታዎች ደግሞ ችግሮች ነበሩ። የዛ ችግሮች ደግሞ ለሚቀጥለው የድምፅ መስጫ ቀን እንዲስተካከሉ ሪኮመንዴሽን ያቀረብንባቸው ናቸው።
8: አቶ አብራ ኃይለማርያም ህብረቱ በትግራይ ክልልና አከራካሪ በተባሉ ቦታዎች ይህንን የመራጮች ምዝገባ ሂደት ለምን እንዳልታዘበ ጠይቀናቸው ምላሽ ሰጥተዋል።
9: የምዝገባ ቦታ በሌለበት ቦታ የእኛ መገኘት ፋይዳ የለም። አሁንም ቢሆን የድምፅ በሚሰጥበት ቀን የድምፅ መስጫ ጣቢያ እስካልተቋቋመ እኛ በዚያ ሂደን ምን እንታዘባለን? ስለዚህ እኛ እየተከተልን የምንሰራው ምርጫ ቦርድ በመጀመሪያ የምዝገባ ጣቢያዎችን ያቋቁማል። በዚያ ባቋቋመው ቦታ ላይ ሄደን አንደኛ ጸጥታው የተረጋገጠ መሆኑን ካወቀን ከተገነዘብን በኋላ ታዛቢዎቻችን ላይ አደጋ እንዳይደርስ ያንን ከተረዳን በኋላ ነው እነሱም ይህንን የሚያደርጉት ጸጥታውን ካረጋገጡ በኋላ ስለሆነ እዛ እንሄዳለን። አሁን በሁለቱ ክልሎች አንዱ ኮንቴስትድ በሆነ ወይራ ላይ ምንም ነገር እየተደረገ አይደለም። በትግራይ ደግሞ የምርጫ ጣቢያዎች አለመከፈታቸውን የምዝገባ ጣቢያዎች አለመከፈታቸው መረጃ አለ። ስለዚህ እዛ ቦታ መሄድ አስፈላጊም አይደለም ምን እንታዘባለን?
8: በዚሁ ጉዳይ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን ባደረገው ክትትል ጉልህ ጥሰቶችን መለየቱን በዚሁ ሰሞን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ በዚህ ጉዳይ ላይ ምላሽ እንዲሰጡ ደጋግመን ብንደውልላቸውም ልናገኛቸው አልቻልንም። ቦርዱ አስቀድሞ ይህ ቅሬታ ከፖለቲካ ፓርቲዎች ቀርቦለት የነበረ ሲሆን የህግ ጥሰት ፈጽመዋል ያላቸው በአምስት ክልሎች ውስጥ የሚገኙ 22 ምርጫ ጣቢያዎችን መዝጋቱን ይፋ ማድረጉም ይታወሳል። ለዲደብሊው ሰለሞን ሙጨነኝ ከአዲስ አበባ።
10: የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። በትግራይ ክልል በነጻ ጋዜጠኞችና የፕረስ ነጻነት ላይ በተደጋጋሚ የሚደርሱ ጥቃቶች በርካታ ጋዜጠኞችን ለስደት መዳረጉን ጋዜጠኞችና ሲቪክ ማህበራት ገለጹ። ጋዜጠኞችና የመብት ተሟጋቾች እንደሚሉት ጥቃቱ ባለፉት 6 ወራት ውስጥ እጅግ እየከፋ ነው። ሁለቱ ወገኖች እንደሚሉት የኢትዮጵያ የፌደራል መንግስትና ህወሓት ፕሪቶሪያም ደቡብ አፍሪካ ውስጥ የሰላም ስምምነት ከተፈራረሙ በኋላ በክልሉ ሰፍኖ የነበረው የመገናኛ ብዙሃን ነጻነት ባለፉት 6 ወራት ቀስ በቀስ በእጅጉ እየተሸረሸረ ነው። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል።
11: የኢትዮጵያ ፌደራላዊ መንግስት ከትግራይ ክልል ኃይሎች ጋር በደቡብ አፍሪካ የፈረሙት የፕሪቶሪያ ግጭት የማቆም ስምምነት በኋላ በትግራይ ክልል ታይቶ በማይታወቅ ሁኔታ ሐሳብን በነጻነት የማንሸራሸርና የፕሬስ ነጻነት አውንታዊ መልክ አሳይቶ እንደነበር አስታውሰው አስተያየቱን ለዶቼ ቬለ የሰጠው ጋዜጠኛ ነጋዘሩ አሁን ግን ክልሉ እጅግ ለነጻ መገናኛ ብዙሃን ህልውና አሳሳቢ ቦታ መሆኑን ያመለከተው
12: ታይቶም ተሰምቶም በማይታወቅ ታሪክ ውስጥ ያልነበረ ነገር ተፈጥሮ ነበር። ቋሚ ቦታ አድራሻ ያላቸው በባለሙያ የሚመሩ አንዳንዱ እስከ 20 ሰው የሚያስተዳድሩ እንዳያቅማቸው አንዳንዱ 3 4 ለምሳሌ ላዛ ትግርኛ የሚባለው እስከ 20 ሰው የሚያስተዳድር ነበር ማለት ነው።
11: የነዚህ አማራጭ ሚዲያ ተቋማት መከፈት በመንግስት ይዞታ ስር ያሉ 3 የቴሌቪዥን መገናኛ ብዙሃንና አንድ ኤፍኤም ሬዲዮ ይዘውት የቆዩትን መረጃዎችን በብቸኝነት የመቆጣጠር ይዞታ ለውጦትም ቆይቷል የሚለው የቀድሞ የለዛ ሚዲያ ትግራይ ጋዜጠኛና አሁን ላይ ከትግራይ በመውጣት ባህራ ሚዲያ በትግራይ ሰማይ ስር የተሰኘው ፕሮግራም አቅራቢ ጋዜጠኛ ነጋዘሩ
12: ጌታቸውን ከትግራይ በመፈንቅለ መንግስት ከተባረረ ማግስት ደግሞ እነዚህ እየቀጨጩ መምጣት ጀመሩ። ምክንያቱም ወደ ነበሩበት እየተመለሱ መጡ። ከዛ በኋላ ብሎገሮችም ቲክቶከሮችም ዩቲዩበሮችም ጠቅላላ ማለት ነው በማይታወቅ መንገድ ስማቸው እየተጠቀሰ በቃ ተው ተባለ። ጦርነት ውስጥ ነን ከህወሓት ስር ሁናችሁ መከታ የሚሉት ሀይ ከእነሱ ጋር ብትሰለፍ ነው የሚሻለው፣ ስድ ዲሞክራሲ ነው የሚሸከመው አይደለም የትግራይ ፖለቲካ ተባለ። ከዛ ቀስ በቀስ እየተመናመነው መጡ።
11: ሌላው አስተያየት ሰጪ ጋዜጠኛ ዳንኤል ነጋሽ አሁን አሳሳቢ ደረጃ ላይ ደርሰዋል ያለው የመገናኛ ብዙሃንና ጋዜጠኞች ነጻነት ከማህበረሰቡ መታፈን ጋር ተለይቶ የሚታይ ጉዳይ እንዳልሆነ ያነሳል።
13: በሞኖፖሊ ፖለቲካውን ለመዘወር የሚፈልግ ኃይል እስካለ ድረስ ያው የምንጠብቀው ነገር ነው። የህልውና ትግል እያደረግን ባለንበት ወቅት የሚዲያ ነጻነት ቅንጦት ነው ብሎ የሚያምን ነው። እንደ ስርዓት ሚዲያዎች በመከልከል በማሸማቀቅና አገር ጥለው እንዲሄዱ አገር ጥለው ከሄዱም በኋላ ተሰደህ ከጠላት ጋር ሆነ መታገል አይቻልም የሚል ሌላ ተቀጥያ ስም በመስጠት በማሸማቀቅ ህዝቡ ተጨባጭ የሆነ የአገሩ ፖለቲካ ግንዛቤ እንዳይኖረው የሚያደርግ እንቅስቃሴ ነው እየተደረገ ያለው።
11: በትግራይ ያለው አሁናዊ የመገናኛ ብዙሃንና የባለሙያው ዝውውታን አስመልክቶ አንድ ጥናታዊ ጽሑፍ ይፋ ተደርጓል። ቮክስ ትግራይ የተሰኘው ድርጅት በዳሰሳዊ ጥናቱ በትግራይ የፕሬስ ነጻነት ይዞታው ባለፉት 6 ወራት አስከፊ ሆኖ ታይቷል ይላል። የቮክስ ትግራይ መስራችና በዳሰሳዊ ጥናቱ የተሳተፈው ጋዜጠኛ ሙልጌታ አጽባ በተለይም ባለፉት 4 ወራት ብቻ ከ38 በላይ የመገናኛ ብዙሃን ባለሙያዎች ስራቸውን በማቋረጥ በብዛትም ክልሉን ለቀው መውጣታቸውን አስረድቷል። ተፈጽመዋል ለተባሉ የፕሬስ ነጻነት አፈና ማሳያ ናቸው ያለውንም ጠቃቅሷል።
14: ጋዜጠኞች ይታሰራሉ። በቅርቡ አንድ ጋዜጠኛ እንዲሁም አንድ ፖለቲካ ኮሜንት የሚሰጥ ሸዊት ገብረ እግዚአብሔር የሚባልና እንዲሁም የትግራይ ቴሌቪዥን የዜና ክፍል አስተባባሪ የነበረው ዮሐንስ ብርሃን የተባለ ተከሰው ታስረው ወጥተዋል። እዚህ ላይ ትንሽ ተስፋ ሰጪ የሆነው የፍርድ ቤት ሂደቱን ነው። ዳኞች ትግራይ ላይ ለሚዲያ ነጻነት ብቻ ሳይሆን ለፍትህ ስርዓቱ በተሻለ መልኩ ተስፋ ሰጪ ስራ የሚሰሩ ናቸው። ከዚህም በላይ ባለፈው ክረምት ካየን የሁለት ሚዲያ ተቋማት ጋዜጠኞችና የሚዲያ ባለሙያዎች አድጉደን በሚባል አካባቢ ተጉዘው ነበረ። ወጀራት ኢስራአድ የሚባል ወረዳ ነዋሪዎችን ለማነጋገር ነው የሄዱት። ወደ አድጉደን የሚባል ከተማ መጥተው ለማነጋገር በሚንቀሳቀሱበት ሰዓት አካሄዱ የመንግስትን ስርዓትን ተቃውሞ የሚያሰሙ ሰዎች ነበሩና ታጣቂዎች በጋዜጠኞቹና ኢንተርቪው በሚሰጡ ሰዎች ላይ ተኩስ ከፍተው ነበረ። ኢንተርቪው ለመስጠትም በቅርብ ላይ ከነበሩ ሰዎች አንዱ ህይወቱ አልፏል። በተጨማሪ የትግራይ ቴሌቪዥን ጋዜጠኞች ወርቅ ስራ ለመዘገብ የሄዱ ጋዜጠኞች በታጣቂዎች ታፍነው ተይዘው ነበረ። ከዚህ በዘለለ ደግሞ ስልክ እየደወሉ ማስፈራራት፣ ስርዓቱን በሚደግፉ ሚዲያዎች በነጻነት መዘገብ የሚሞክሩ ሰዎችን ስም እየጠሩ ማስፈራራትና ስጋት ውስጥ እንዲገቡ የማድረግ ስራዎችም ይሰራሉ።
11: ዶቼ ቬለ በክልሉ ፕሬስ ነጻነት ላይ ይሰነዘራል በሚል በጋዜጠኞችና ተቋማት የተጠቆመው ጥቃትን በማስመልከት ለክልሉ ኮሚኒኬሽን ቢሮ ኃላፊ ወይዘሪት ሸዊት አዲሱ በመደወል ምላሽ ለማግኘት ያደረገው ጥረት ግን ለዛሬ አልሰመረም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
10: ዜና መጽሔቱ የስካሁኑ ነበር። ወደ ሳምንታዊ ዝግጅቶቻችን በቀጥታ እናልፋለን። ቀዳሚው ከኢኮኖሚው ዓለም ነው። ባይናንስ በኢትዮጵያ ብር የሚደረጉ ግብይቶችን ከመጪው አርብ ጀምሮ እንደሚያቆም አስታውቋል። ባይናንስ የተሰኘው ኩባንያ በኢትዮጵያውያን በተለይም ወጣቶች ዲጂታል የመገበያያ ገንዘቦች ይገዙና ይሸጡ ነበር። ሸቴ በቀለ በዛሬው ዝግጅቱ ዓለም መሰናዶ በዚህ ጉዳይ ላይ ያተኩራል።
15: ኢኮኖሚው ዓለም ባይናንስ ከመጪው አርብ ግንቦት 7 ቀን ጀምሮ በብር የሚካሄዱ ግብይቶችን ሙሉ በሙሉ እንደሚያቆም አስታውቋል። በዓለም ትልቁ የክሪፕቶከረንሲ መገበያያ የሆነው ባይናንስ ውሳኔውን ይፋ ያደረገው ባለፈው ሚያዝያ 22 ነበር። ከአምስት ዓመታት በፊት በትምህርት ላይ የሚያተኩር ቢትኮይን ብር የተባለ ተቋም የመሰረተው ቃል ካሳ ግብይቱን በቅርብ ከሚከታተሉ መካከል ነው።
16: ዛኛው ሳያቸው ወጣት ናቸው። ዛኛዎቹ ደግሞ የሚገዙት USTD ወይም ቴዘር የሚባል ክሪፕቶ ከረንሲ ነው። ይሄ ያው ከዶላር ጋር የተገናኘ ክሪፕቶ ከረንሲ ነው። ሁለተኛው ደግሞ ቢትኮይን ነው። በዋጋ ደረጃ ሊጨምር ይቻላል ተብሎ አንዳንዴ ስፔኪሌሽን ሊገዙት ይችላሉ። ግን ደግሞ ያው የተለያየ ኢምፖርት ላይ ወይም የተለያየ ኦንላይን ፊ ላይ የሚኖረው ይችላል። ፎር ኤግዛምፕል ከፕሌይስቴሽን ወይም ከአማዞን ወይም አሊባባ የተለያየ ሱቆች አንዳንድ ነገር መታዘዝ ከተፈለገ ወጣቶች በዚህ መልክ ያዛሉ።
15: ባይናንስ በዘረጋው የመገበያ ገንዘብ በኢትዮጵያ የሚጠቀሙት ክሪፕቶ ከረንሲ ተብለው የሚታወቁ ዲጂታል ገንዘቦች አዋጭ ኢንቨስትመንት ናቸው የሚል እምነት ያላቸው ወጣቶች ናቸው። ግብይቱ የሚካሄደው ደንበኞች በኢትዮጵያ የሚገኝ የባንክ ሂሳባቸውን በቀጥታ ከባይናንስ መገበያያ ጋር እንዲተሳሰር በማድረግ ነው። ተጠቃሚዎች በባይናንስ በኩል የከፈቱት አካውንት ባለቤት መሆናቸውን የሚያረጋግጡትም ወደ ስልክ በሚላክ የመለያ ቁጥር አማካኝነት ነው። ዶቼ ቬለ ያነጋገራቸው አራት በግብይቱ የሚሳተፉ ወጣቶች እንደ ቴዘር፣ ቢትኮይን፣ ኢቴሪየም ያሉ ከረንሲዎችን በባይናንስ መድረክ ሲሸጡ ሲለውጡ መቆየታቸውን ገልጸዋል። ባይናንስ በግብይቱ ውስጥ የብርን የምንዛሪ ተመን በማቅረብ እንደዚሁም ደግሞ የገዥና ሻጭ ተአማኒነትን የሚጠቁም ደረጃ በመስጠት ሲያሳልጥ ቆይቷል።
16: ዌብሳይታቸው ላይ በኢትዮጵያን ብር ኢቲቪ ብለው ፔሪንጉ ወይም የቢትኮይን ዋጋ በብር ጽፈዋል ማለት ነው። ጽፈዋል፣ አፕዴት ያደርጉታል። በዛውም ጭምር ደግሞ ያው ፒ2ፒ ማለት ሁለት ሰው ተገናኝቶ ይሄንን ገበያ ያካሄዳል ማለት ነው። እነሱ ይሄንን መንገድ ሰርተዋል ወይም ይሄንን ዌብሳይት ሰርተዋል። ያ ዌብሳይት የተወሰነ ጥቅም ነበረው። አንድ እነዚህ ትሬደሮች እነዚህ ፒር ቱ ፒር ኤጀንቶች ክሊርሊ ማን እንደሆኑ ምን እንደሰሩ ሬቲንጋቸው ደግሞ 90% ነው 95% ነው ወይም 99% ነው ምን አይነት ሬቲንግ አላቸው የሚለውን ነገር ያሳይ ነበር። ይሄ ጠፋ ማለት ትሬደሮቹ ዌብሳይቱ ላይ አይገኙም ማለት ነው። እና ያንን ነው ያቆሙት። አሁን ያ ዌብሳይት ያ ፔሪንግ በብር አይጻፍም። እነዚህ ትሬደሮች ደግሞ ራንክ ተደርገው ሬቲንጋቸው ቁጭ አይልም ማለት ነው።
15: ባይናንስ በብር የሚደረገውን ግብይት እንደሚያቆም ሲያሳውቅ የኢትዮጵያን ዓላማዎች ለመደገፍ ከተቆጣጣሪ ባለሥልጣናት ጋር በቅርበት በመስራት ላይ እንደሚገኝ ገልጿል። ኩባንያው በብር የሚካሄደውን ግብይት በቅርብ መልሶ ለመጀመር ተስፋ አለው። ዶቼ ቬለ ያነጋግራቸው ወጣቶች ግን ባይናንስ ግብይቱን በማቆሙ ደስተኞች አይደሉም። እንዲያም ሆኖ ባይናንስ እና ተመሳሳይ ተቋማት የወሰዱት እርምጃ ግብይቱን ሙሉ በሙሉ ሊያቆመው እንደማይችል እርግጠኞች ናቸው። የባይናንስ ፒር ቱ ፒር የሚባለው የንግድ እንቅስቃሴ በኢትዮጵያ በሕግ ተፈቅዶ አያውቅም የሚለው ቃል የኩባንያ ውሳኔ አግባብ ያለው እንደሆነ ያምናል።
16: አሁንም ሙሉ በሙሉ ይጠፋል ብዬ አላስብም፣ ግን ያው የከበደ ይመጣል እና በዚሁ መካከል ያው ሕጉም የጠነከረ ህዝቡም የተማረ ይሄዳል ብዬ አስባለሁ። ባይናንስ ቢመጣም ባይመጣም ፒር ቱ ፒር ትሬዲንግ ኢትዮጵያ ውስጥ በጣም የሰፋ ነው። ከነሱ በፊትም ብዙ ግብይት ነበር፣ ያው በቢትኮይን በክሪፕቶ መካከል። ቀስ በቀስ ህጉ በጠነከረ ገበያው በሰፋ በህጋዊ መልክ እንቀበሏለን ብዬ አስባለሁ። ያው የተወሰነ አመታት ሊወስድ ይችላል።
15: አሁን ባለው የኢትዮጵያ የህግ ማዕቀፍ ባይናንስን በመሳሰሉ መድረኮች በብር የሚከናወኑ ግብይቶች፣ ልውውጦችና መሰል ግልጋሎቶች በብሔራዊ ባንክ በተለየ ፈቃድ ካልተሰጠ በስተቀር የተከለከሉ ናቸው። በማናቸውም አይነት የአቻላቻ መድረኮች በብር የሚካሄድ የክሪፕቶ ከረንሲ ግብይት ህጋዊ አለመሆኑን ብሔራዊ ባንክ ያሳወቀው ባለፈው የካቲት ነበር። መሰል ግብይቶች በኃይል ተለዋዋጭና ለማጭበርበር የተጋለጡ መሆናቸውን ብሔራዊ ባንክ ለሀገሪቱ ዜጎች አስጠንቅቋል። ሌላው ስጋት ግብይቱ በህገ ወጥ የገንዘብ ዝውውርና ሽብርተኝነትን በገንዘብ ለመደገፍ ሊውል የሚችልበት እድል ነው። የአፍሪካ ህብረት ባልደረባ የሆኑት የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም ከማዕከላዊ ባንኮች ቁጥጥር ለመራቅ የተበጀው ክሪፕቶ ከረንሲ በአፍሪካ ለህገ ወጥ የገንዘብ ዝውውር አንድ ፈርጅ እየሆነ እንደመጣ ይናገራሉ።
17: ኢትዮጵያ ውስጥም ከኢትዮጵያ ውጭም ባሉ የአፍሪካ ሀገራቶች በምንሰራባቸው ገበያዎች ክሪፕቶ ከረንሲው አንደኛው ገንዘብ ለማጠብ እና ህገወጥ የሆነ ገንዘብ ለማሸሽ ጥቅም ላይ እየዋለ ያለ አዲስ ፍሮንቲር ነው እና ትንሽ ነገሩን የበለጠ ውስብስብ የሚያደርገው ምንድን ነው? ቴክኖሎጂው አድጓል። ተጠቃሚዎቹ ስፔሻሊ የገበያ ተዋናዮች እየጨመሩ ነው። ግን ደግሞ የቁጥጥር ማዕቀፎች በዛ መጠን አልዳበሩም። የገንዘብ ገበያዎችን በመቆጣጠር ረገድ ኃላፊነት ያለባቸው ብሔራዊ ባንኮችም በዛ ረገድ የመቆጣጠር አቅማቸውም ኢቨን ገበያውን የመረዳት አቅማቸውም ያን ያህል የጠነከረ አይደለም። የኢትዮጵያ ብሔራዊ ባንክም እንዳደረገው ገበያውን በበቂ መረዳት ስላልተረዳው እና ደግሞ በቂ የሆነ የፖሊሲ ኢንስትሩመንቶች እንደሌሉት ስለሚያውቅ ለአሁኑ በእነዚህ አይነት ነገሮች የሚደረጉ ግብይቶች በአጠቃላይ ህገወጥ እንደሆኑ ኖቲፋይ አድርጓል። በሌሎችም የተወሰኑ ሀገራት ላይ ጋና፣ ናይጄሪያ የተጀመሩ እዛም እዛም እንትራቸው በብሔራዊ ባንኮቹ ራሳቸው ይሄ ህጋዊ የሆነውን የክሪፕቶ ከረንሲ እንቅስቃሴ ለመደገፍ እና አዲስ በሙከራ ደረጃ ለማበረታታት የሄዱባቸው የተወሰኑ ርቀቶች አጋጥመውኛል እንጂ ከዛ ውጭ ግን በጠቅላላ በሄድኩባቸው እና በምንሰራባቸው ገበያዎች ኢትዮጵያን ጨምሮ ይሄ ሴክተር አዲስ የገንዘብ እጥበት፣ አዲስ የህገወጥ የሆነ የገንዘብ ዝውውር፣ አዲስ ፍሮንቲር ሆኖ ነው እያገለገለ ያለ።
15: በፍጥነት የሚለዋወጠው የፋይናንስ ማጭበርበር ከፍተኛ ኢኮኖሚያዊና ሰብአዊ መዘዝ የሚያስከትል ዓለም አቀፍ ወንጀል እየሆነ እንደመጣ ባለፈው ዓመት ዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል አፍሪኮም ተብሎ ከሚጠራው የአፍሪካ አቻው ጋር በጥምረት ያከናወኑት የምርመራ ውጤት አሳይቷል። ምርመራው ኬንያ፣ ናይጄሪያ እና ካሜሮንን ጨምሮ በዓለም ዙሪያ ቢያንስ 17 ሀገሮችን ያዳረሰ መድረገጽ በክሪፕቶ ከረንሲ የሚከናወን የማጭበርበር ድርጊት ወይም ደግሞ ፖንዚ ስኪም ላይ ያተኮረ ነው። በስድስት ሀገራት በተካሄደ ምርመራ የተደረሰበት የማጭበርበር ወንጀል ከ100,000 በላይ በሚሆኑ ሰዎች ላይ $562 ሚሊዮን የሚገመት ኪሳራ ማድረሱን ኢንተርፖል አስታውቋል። ምርመራው ሲጠናቀቅ በስድስት የአፍሪካ ሀገራት 83 ተጠርጣሪዎች በቁጥጥር ስር ውለዋል። በኢትዮጵያ ክሪፕቶ ከረንሲን እንደ አዋጭ ኢንቨስትመንት የሚያስተዋውቁ ግለሰቦች ባለፉት ዓመታት ቁጥራቸው በከፍተኛ መጠን እየጨመረ መጥቷል። አሻሻጮች በሚያስተዋውቋቸው መተግበሪያዎች ክሪፕቶ ከረንሲ ገዝተው ኪሳራ የገጠማቸው፣ የሸጡላቸው ሰዎች ዱካቸውን ያጠፉባቸውም አሉ። እያደገ የመጣው ግብይት በግለሰቦች ላይ ከሚያስከትለው ኪሳራ ባሻገር ህገወጥ የገንዘብ ዝውውርን በማበረታታት የከፋ ኢኮኖሚያዊ ጉዳት ሊያስከትል የሚችል እንደሆነ አቶ ጌታቸው ያስጠነቅቃሉ።
17: በሪል ኢኮኖሚ ውስጥ ያለው የገንዘብ ፍሰትና እንቅስቃሴና በዲጂታል ሲስተም ውስጥ ያለው ህገወጥ የገንዘብ ዝውውር የሚተሳሰሩበት ማዕቀፍ እየጨመረ በሄደ ቁጥር ትልቁን ኢኮኖሚ ራሱ ለአደጋ እያጋለጠ ነው የሚሄደው ማለት ነው። ስለዚህ ዋናው ዓላማ እሱን መስመር የግንኙነት መስመር መቀነስ ከዛ ውጪ ግን ብሔራዊ ባንክ ደግሞ እነዚህን አይነት የዲጂታል ከረንሲዎች የሚዘዋወሩበትን ማርኬት ደግሞ መረዳት የቁጥጥር ማዕቀፎችን መዘርጋት ደግሞ ይጠበቅበታል። እሱን እስከሚያደርግ አይ ቲንክ የዝግጅት ጊዜ የፖሊሲ ማዕቀፎችን እስከሚያወጣ አቅሙን እስከሚገነባ ሲስተሞችን እስከሚዘረጋና ከዛ ደግሞ በሪል ኢኮኖሚ ውስጥ ያላቸውን ኢንፍሉዌንስ መቀነስ የሚያስችልበትን ኢንስትሩመንቶች እስከሚዘረጋ የወሰዳቸው እርምጃዎች ናቸው ፎር ዘ ታይም ቢን። ከዛ ደግሞ የትኛውን ትክክለኛውን የኢኮኖሚ እንቅስቃሴ መደገፍ የሚችል የዲጂታል ከረንሲ እንቅስቃሴ የሚለውን ለይቶ እሱንም እስከሚያደራጅ ይመስለኛል ብሔራዊ ባንክም እንጂ በመገደም ታቆም አይደል። በጣም ኢቮልቭድ ነው። ኢቨን ኢኮኖሚያዊ ጠቀሜታውም ዊዝ ታይም በአንዳንድ ዘርፎች እየጨመረ እየመጣ ያለ ነው። ግን ደግሞ በጣም ብዙ የማይታዩ ውስብስብ እና የተደበቁ ህገወጥ የገንዘብ ዝውውሮችን ኢንተርሚዲየት እያደረገ ያለ ሴክተር ስለሆነ ጥንቃቄ ይፈልጋል።
15: ክሪፕቶከረንሲ ለዓለም ከተዋወቀ 17 ዓመታት ገደማ ቢያስቆጥርም እንደ ብሔራዊ መገበያያ ገንዘብ ጥቅም ላይ እንዲውል የፈቀዱት ኤልሳልቫዶር እና ማዕከላዊ አፍሪካ ሪፐብሊክ ብቻ ናቸው። የዳበረ ቴክኖሎጂ እና የቁጥጥር ማዕቀፍ ያላቸው ሀገራት ጭምር ዛሬም ቴክኖሎጂውን ከሙከራ በዘለለ በይፋ ስራ ላይ ለመዋል ጠርጣራ ናቸው። የኢትዮጵያ መንግስት በዘርፉ የሚደረገውን ግብይት ከመቆጣጠር ባሻገር ክሪፕቶከረንሲ በሚመረትበት የቴክኖሎጂ ዘርፍ መሳተፍ ይፈልጋል። የኢትዮጵያ ኢንቨስትመንት ሆልዲንግስ በክሪፕቶ ማይኒንግ ዘርፍ ከትልልቅ ኩባንያዎች ጋር ስራ እንደጀመረ ጠቅላይ ሚኒስትር አብይ አህመድ ባለፈው ጥር ተናግረው ነበር። የኤሌክትሪክ ዋጋ ዝቅተኛ በመሆኑ በተመሳሳይ የስራ ዘርፍ የተሰማሩ የውጭ ሀገራት ኩባንያዎች ወደ ኢትዮጵያ አቅንተው ነበር። ይሁንና የኢትዮጵያ ኤሌክትሪክ ኃይል ለኩባንያዎቹ ፈቃድ መስጠት አቁሟል። የቴክኖሎጂ ባለሙያዎች ውስብስብ ስሌቶችን በመፍታት አዳዲስ ክሪፕቶከረንሲ የሚያወጡበትና ግብይቱ እንዲከናወን የሚያደርጉበት ስራ በግዙፍ ኮምፒውተሮች የሚከናወን ነው። ማሽኖቹ እጅግ በጣም ከፍተኛ ኤሌክትሪክ ኃይል የሚጠቀሙ ሲሆን ለማቀዝቀዝ ብዙ ውሃ ያስፈልጋቸዋል። ኢትዮጵያ በውሃም ይሁን በኤሌክትሪክ አቅርቦት ረገድ ከፍተኛ እጥረት የሚታይባት ሀገር በመሆኗ ለዘርፉ የሚሰጠው ትኩረት ጥያቄ የሚያስነሳ ነው። ቃል ካሳ ግን ጠቃሚ ይሆናል የሚል እምነት አለው።
18: አሁን ኢትዮጵያ ወደ 1.5 ጊጋዋት በኤነርጂ ለቢትኮይን ማይኒንግ ያቀረበች ነው። ግን እውነቱን ለመናገር ወደ 20% መብራት ኃይሏ ስትራንድድ የሚባል ነው። ስትራንድድ ማለት በየተለያየ ጊዜ እና ቦታ ልንጠቀመው አልቻልንም። ዊች ሚንስ ያው የሰው ልጅ ይተኛል፣ ፋብሪካ ይቆማል፣ ሙሉ ከተማ ሁሉንም መብራት በዛች ጊዜ ላይ ፈልገው ይችላል። በዚህ መካከል ነው እነ ኤልፓ ወይም ኢትዮጵያ ኤሌክትሪክ ፓወር መብራት ኃይሉን የሚሸጡት። ይሸጡት ደግሞ ያው በፓወር ፐርቼስ አግሪመንት በአራት እጥፍ ዋጋ ነው የሚሸጡት፣ በዶላር ነው የሚሸጡት። እና በዚህ ምክንያት ኢትዮጵያ ራሷን ትጠብቃለች ብዬ አስባለሁ።
15: አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
10: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። ሳይንስና ቴክኖሎጂ ነው። ሰሞኑን ናትናኤል ጌጤ ነው የተባለ ኢትዮጵያዊ ወጣት የአይቪ የተባለ ለትምህርት አጋዥ የሆነና ያለ ኢንተርኔት የሚሰራ የሰው ሰራሽ አስተውሎት ወይም ኤአይ ዲጂታል መድረክ በመፍጠር በዓለም አቀፍ ደረጃ አሸናፊ ሆኗል። የዛሬው የሳይንስና ቴክኖሎጂ ዝግጅት ከዚህ ወጣት የፈጠራ ባለሙያ ጋር ቆይታ ያደርጋል። አዘጋጇም ፀሐይ ጫኔ ናት።
19: ሳይንስና ቴክኖሎጂ።
20: በቅርቡ አማዞን ባዘጋጀው ዓለም አቀፍ የቴክኖሎጂ ውድድር ኢትዮጵያዊ ወጣት የፈጠራ ባለሙያ ናትናኤል ጌጤ ነው አሸናፊ ሆኗል። የ24 ዓመቱ ናትናኤል ራሱን ያስተማረ የሶፍትዌር እና የሰው ሰራሽ አስተውሎት ቴክኖሎጂ አልሚ ሲሆን በዚህ ውድድር አሸናፊ የሆነው አይቬ የተባለ ያለ ኢንተርኔት የሚሰራ ዲጂታል መድረክ በመፍጠሩ ነው። በዚህ ውድድር ከ115 ሀገሮች የተውጣጡ ከ10,000 በላይ ተወዳዳሪዎች የተሳተፉ ሲሆን ናትናኤል ከነዚህ ውስጥ በአንደኝነት በመመረጥ በዚህ ዓለም አቀፍ ውድድር አሸናፊ ሆኗል። ናትናኤል የሰራውና በውድድሩ አሸናፊ የሆነበት አይቬ የተሰኘው ዲጂታል መድረክ በሰው ሰራሽ አስተውሎት ላይ የተመሰረተና የኢንተርኔት አገልግሎት በሌለበት በተንቀሳቃሽ ስልክ ብቻ ተማሪዎችን የሚያግዝ ነው። የዲጂታል መድረክ ለሽልማት እንዲመረጥ ያደረገው ሌላ ባህሪ እንዳለውም ናትናኤል ያስረዳል።
21: የኤአይ ቻት አፕሊኬሽኖች $1 billion ሰርቨር ያስፈልጋቸዋል፣ ዳታ ሰርቨር። ሶ እኔ ያረኩት ነገር ምንድን ነው? አንዱን ኤአይ የኤአይ ሞዴል ጨፍልቄ 250 ሜጋባይት በተራ በ10000 ብር ስልክ ላይ ራን ዲያረግ ነው። በ10000 ብር ስልክ ያለ ኢንተርኔት ራን ዲያረግ ኦፕቲማይዝ አርጊ ኮምፕረስ አርጊ እንዲሰራን ያረኩት እና ያ ነው ዋናው ኢኖቬሽን ያስባለበት ምክንያትና የግሎባል ኢኖቬሽን አዋርድ ነው ያሸነፍኩት። አንደኛው ዘቼ እስከዛሬ ድረስ እንደዛ ነገር አልተደረገም ነበር እንኛ መጀመሪያው እና የሚጠቅመው ደግሞ ኢትዮጵያ ውስጥ ከ35 ሚሊዮን በላይ ተማሪዎች አሉና እነሱ ተማሪዎች ብዙዎቹ ከ60% በላይ የሚሆኑት ያለብል ኢንተርኔት የለ። ስለዚህ እነሱ ኢንተርኔት አክሰስ ያለብል የሆነ ኢንተርኔት የሌላቸው ተማሪዎች ይሄን በዋናነት ይጠቀሙበታል። ለእነሱ ታስቦ የተሰራ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ ውስጥ በተለይ አንድ አስተማሪ 7 ተማሪ ድረስ እንትን ይላል ሀንድል ያደርጋል እና እሱንም ለማስቀረት የአስተማሪዎችንም ጫና የተማሪዎችንም ጫና ለማቅለል ነው የተሰራው ማለት እና ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ታስቦ የተሰራው
1: አገልግሎት ላይ ውሏል። አሁን ገና በንድፍ ላይ ያለ ስራ ነው።
21: ስራው አልቆ ነው ያሸነፍኩበት። ቪዲዮ አለ፣ ዲሞንስትሬሽን ቪዲዮ ዩቲዩብ ላይ ግን እንትን ለፐብሊክ ለሁሉም አልተለቀቀም። ፐብሊክ ፕሌይ ስቶር እና አፕ ስቶር ላይ አታገኙም።
1: ስለዚህ አሁን የሚቀጥለው ስቴፕ ምንድን ነው የሚሆን ታዲያ? ወደ አገልግሎት ለማስገባት
21: ምንድን ነው ይህን ነገር ከኢንስቲትዩሽኖች ጋር እያወራ ነው፣ ከቅዱስ ጳውሎስ ሚኒሊየም ኮሌጅ ጋር እያወራ ነው እና ደግሞ ሌሎች ተቋሞች ጋርም እያወራ ነው። መንግስትም ይህን ነገር ኢንትረስትድ እንደሚሆን አልጠራጠርም። የኢትዮጵያ መንግስት ሀሳቢ የኢትዮጵያ መንግስት አፕሮች እንዲያደርገኝ ነው ይህን ነገር። ካልሆነ ደግሞ የሌሎች የዛምቢያ መንግስት ሄድ ኦፍ የኤአይ ስትራቴጂያቸው ይህን ነገር ለመጠቀም ፍላጎት እያሳዩ ነው፣ እየጻፉልኝ ነው። ሶ ቀጣዩ ስቴፕ ምንድን ነው? ከመንግስት ጋር እና ከተቋማት ጋር አብሮ መስራት ነው።
1: ናትናኤል እንደሚለው ዲጂታል መድረኩ በመተግበሪያ መልክ የሚቀርብ ሲሆን በአንድሮይድም ሆነ በአፕል ስልኮች ላይ አውርዶ መጫን ይቻላል። በዚህ መልኩ በሰው ሰራሽ አስተውሎት ቴክኖሎጂ በመታገዝም በግል ትምህርታዊ መረጃዎችን ያለ ኢንተርኔት ግንኙነት በማቅረብ ተማሪዎችን በቀላሉ ያግዛል። ይህም የኢንተርኔት መዳረሻ በሌለባቸው ገጠራማ አካባቢዎች ያሉ ተማሪዎች ሳይቀር ያለምንም ገደብ ትምህርትን ተደራሽ ለማድረግ ያስችላል። አሰራሩም ልክ እንደ ቻት ጂፒቲ እና ጀሚናይ ያሉ በሰው ሰራሽ አስተውሎት የሚሰሩ ሌሎች የቻት መተግበሪያዎች መሆኑን ያስረዳል።
21: ልክ እንደ ሌሎች ቻት አፕሊኬሽኖች፣ ቻት ኤአይ አፕሊኬሽኖች እንደ ቻት ጀሚናይ ዳውንሎድ ካረግነው በኋላ ተማሪዎች እንትን ይሞላሉ ኢንፎርሜሽናቸውን የክፍል ደረጃቸውን። ምክንያቱም ኤአይ አዳፕት ያደርጋል። ሶ አዳፕት እያደረገ ለምሳሌ የዘጠነኛ ክፍል ከሆነ ዘጠነኛ ክፍል፣ አራተኛ ክፍል ከሆነ ለአራተኛ ክፍል፣ 12ኛ ክፍል ከሆነ ለ12ኛ ክፍል አዳፕት እያደረገ ኤአይ በተማሪው የኤዱኬሽን ልክ ነው የሚያስተምረው ማለት ነው። ዳውንሎድ ካረጉ በኋላ ቀጥታ የእኛ ሞዴል የአይቪ ሞዴል ዳውንሎድ ያደርጋሉ እዛው ላይ አፕ ውስጥ ማለት ነው። አንድ የሚዳውንሎድ የሚደረገው 200 ሜጋባይት ነው። እሱን ዳውንሎድ ካረጉ በኋላ ኖርማሊ የትኛውም እንትን መጻፍ ይችላሉ፣ ማምጣት ይችላሉ፣ መማር ይችላሉ ማለት ነው። ያልገደብ የሚያስተምረው በቻት መልክ ነው፣ እንደ ሌሎች ቻት አፕሊኬሽኖች እንደ ቻት ጂፒቲ ማለት ነው።
1: አይቪ መተግበሪያ ከጥያቄና መልስ ይልቅ በውይይትና ተከታታይ ጥያቄዎችን በመጠየቅ ከእያንዳንዱ ተማሪ ፍጥነት ጋር እንዲስማማ ሆኖ መሰራቱንም ገልጿል። በአሁኑ ወቅት መተግበሪያው በአማርኛና በእንግሊዝኛ ቋንቋዎች እንዲሰራ ተደርጎ የተዘጋጀ ሲሆን በቀጣይ እንደ ትግርኛና ኦሮምኛ ያሉ ሌሎች የኢትዮጵያ ቋንቋዎችን ለማካተት እየሰራ መሆኑን አስረድቷል። ናትናኤል በዚህ የፈጠራ ስራው በውድድሩ አሸናፊ በመሆኑ የ10,000 አሜሪካን ዶላር ሽልማት የሚያገኝ ሲሆን የተለያዩ ዓለም አቀፍ መድረኮች ላይ ስራውን የማስተዋወቅ እድልም ይኖረዋል። ከዚህ ባሻገር ማሸነፉ ናትናኤል እንደሚለው ከብዙ የውጭና የሀገር ውስጥ ተቋማት ጋር አብሮ ለመስራት በር ከፍቶለታል።
21: ውድድሩ በጣም ብዙ እድሎችን እየፈጠረ ገና ነው። አስር ቀኑ ነው ገና ከታወቀ ማሸነፍ እና በዚህ 10 ቀን ውስጥ በጣም ብዙ ሜሴጆችን እያገኘው ነው። ሊንክዲን ላይ፣ ኢሜይል፣ ዓለም አቀፍ ሚዲያዎች እና ብዙ ካምፓኒዎች ይህን ነገር አዶፕት አድርገው ኢንፍራስትራክቸሩን መጠቀም እንደሚፈልጉ ከኢትዮጵያም ከውጭም ማለት ነው። ከዛም በተረፈ ደግሞ የአፍሪካ ሀገራት የአፍሪካ ሀገር ባለስልጣኖች ቻት እያደረጉ ይህን ነገር ለመጠቀም እየፈለጉ ነው። እንደ ዚምባብዌ እና ሳውዝ አፍሪካን የመሳሰሉ ሀገራት ማለት ነው። እና ብዙ የስራ እድሎችን ምናምን የኢንቨስትመንት እድሎችን እየከፈተልኝ ነው።
1: ወጣቱ እንደሚለው ይህ የአማዞን ሽልማት የስራው ማብቂያ ሳይሆን የትልቅ ራዕይ መጀመሪያ በመሆኑ ይህንን ቴክኖሎጂ ወደ ተግባር በመቀየር ከኢትዮጵያ አልፎ በመላው አፍሪካ የሚገኙ ተማሪዎችን ተደራሽ ለማድረግ አቅዷል። ለወደፊቱም ሌሎች መሰል የቴክኖሎጂ ስራዎችን በመስራት ኢትዮጵያን የሰው ሰራሽ አስተውሎት ቴክኖሎጂ ማዕከል የማድረግ
20: ህልም አለው።
21: የወደፊት እቅድ ምንድነው? ቴክኖሎጂ ላይ ቴት ኦፍ ዘ አርት የሆነውን ካቲንግ ኤጅ የሆነውን በቃ ጥግ ላይ ያለውን ነገር ዶት ማድረግ ነው እና ብዙ ኢኖቬሽኖች አሉኝ እየሰራሁባቸው ያሉት አሁን እና ብዙ እንትኖች አሉኝ ኢኒሽቲቭዎች አሉኝ። ግን ኢትዮጵያን የአፍሪካ የቴክኖሎጂ ሀብ የኤአይ ሀብ ማድረግ ፈልጋለሁ፣ ማዕከል ማድረግ ፈልጋለሁ። ትልቁ ህልሜና ቪዥን እሱ ነው።
20: ናትናኤል ከዚህ ቀደምም በሰው ሰራሽ አስተውሎት ቴክኖሎጂ ላይ የተመሰረቱ የተለያዩ ቴክኖሎጂ ፈጠራዎችን የሰራ ሲሆን አሜሪካን ሀገር የቤት ባለቤቶች ማህበራትን ህጋዊ የማማከር ስራ የሚሰራ በሰው ሰራሽ አስተውሎት ላይ የተመሰረተ ሆምስታንድ የተባለ ዲጂታል ዳታቤዝ ተባባሪ መስራች ነው። የስራውም አሜሪካን ሀገር ጥሩ ተቀባይነት እንዳገኘ ገልጿል።
21: ሆምስታንድ ማለት ምንድነው? አሜሪካ ውስጥ ኤችኦኤ የሚባል ሆም ኦነርስ አሶሲሽን እና እኔ የሰራሁት ምንድነው ከኮፋውንደር ሄርት ሞርጋን ይባላል ቴክሳስ ውስጥ እና እንትን ያለው ምንድነው የአሜሪካ ትልቁ የኤችኦኤ የሆም ኦነርስ አሶሲሽን ዳታቤዝ ነው ሆምስታንድ ማለት። ስለዚህ ከመቶ ሺህ በላይ ኤችኦኤዎች አሉ። ዳታቤዛችን ውስጥ አንድ ሶስተኛ የሚሆነው ከአሜሪካ ውስጥ 300,000 ኤችኦኤዎች አሉ። እኛ ከአንድ ሶስተኛ የሚሆነው ጠቅላላ እኛ ሲስተም ውስጥ አሉ ማለት ነው። እና የኤአይ ቱል ነው። የኤአይ ሌጋል ሰዎችን ሆም ኦነሮችን ያማክራል። እሱ ትልቁ ፕሮጀክታችን እሱ ነው። ብዙ የአሜሪካ ፕረሶች ላይ ሜንሽን ተደርገናል። ከዛ በተረፈ ግን ሌሎች ፕሮጀክቶች አሉኝ እንደ ኤጀንት ተር የሚባል የኤጀንት ኤአይ ኤጀንቶች ላይ በጣም እየሰራው ነው እገኛለሁ። ብዙ ስታርታፖች አሉኝ እዛ ላይ ፎከስ አድርጌ እየሰራቸው ያሉት።
20: ናትናኤል ኮድ ማድረግ የጀመረው ባደገበትና በተማረባት አዲስ አበባ ከተማ በ14 ዓመቱ ራሱን በራሱ በማስተማር ሲሆን በወቅቱ ስማርት ስልክም ሆነ ላፕቶፕ እንዲሁም ኢንተርኔት የማግኘት እድል ስላልነበረው ነገሮች አልጋ ባልጋ እንዳልነበሩ ያስታውሳል። እሱ ያለፈበትን ችግር ለመፍታትም በ17 ዓመቱ የሁለተኛ ደረጃ ተማሪ እያለ ለተማሪዎች ጥያቄና መልስ የሚሰጥ ስማርት ኩዊዝ የተባለ በሰው ሰራሽ አስተውሎት ቴክኖሎጂ የሚሰራ ዲጂታል መድረክ ለመጀመሪያ ጊዜ መስራቱንም ተናግሯል።
21: ራሴን በራሴን ያስተማርኩት በራሴ ጥረት። ላፕቶፕ አክሰስ አልነበረኝም፣ ኢንተርኔት አክሰስ አልነበረኝም፣ የስልክም አክሰስ አልነበረኝም ስማርትፎን። ሶ በራሴ ጥረት ነው እንትን ማለት የቻልኩት። ከዛ ያልኩ ሃይስኩል ላይ ብዙ የመጀመሪያ ስታርታፕ መሰረትኩኝ። ከዛ የኤአይ ስታርታፕ የመጀመሪያ የመሰረትኩት በ17 ዓመቴ ነው። ስማርት ኩዊዝ ዶት ሚ ይባላል። ለተማሪዎች ጥያቄ ጀነሬት የሚያደርግ ነው ፒዲኤፍ ከኢሜጅ ወይም ደግሞ ከዩአርኤል ላይ ማለት ነው። እና እሱ ነው የመጀመሪያ ፕሮዳክቴ። ከዛ በኋላ ግን ኮሌጅ ገባው፣ አዳማ ሳይንስ እና ቴክኖሎጂ ገባው። አንድ አመት ሳይሆን አንድ ሴሚስተር ቆየው። ግን እኔ በሚሄደው ፍጥነት ሊሄድልኝ ስላልቻለ አቋረጥኩኝ። ከዛ እዚህ የስዊድን ካምፓኒ ነበረ አዲስ ሶፍትዌር የሚባል እዛ ተቀጠርኩና እዛ ሰራው ለአንድ አመት ከምናምን። ከዛ በኋላ ወደ ስታርታፕ አለም ተቀላቀልኩ ማለት ነው።
20: ለመሆኑ የቴክኖሎጂ ፈጠራ ፍላጎት እንዴት አደረበት? ከትምህርት ቤት፣ ከወላጆች ወይስ ከአካባቢ ተጽዕኖ?
21: ከቤተሰብ ብዙም እንትን አልነበረም፣ ድጋፍ አልነበረም። በራሴ ጥረት ነው የተማርኩት። የምዳር የሚባል ትምህርት ቤት ነው ሀይ ስኩል የተማርኩት። ትምህርት ቤቱም ብዙም ድጋፍ እንትን አላረገብኝም። አይዲያውን የሰጠኝ እዚህ ውስጥ እንድገባ ቤታችን ውስጥ የሆነ ሶፍትዌር ኢንጂነሪንግ የሚል ትልቅ መጽሐፍ አገኘው እና 14 ዓመቴ ላይ ማለት ስምንተኛ ክፍል ላይ እና ካናዳ ነበር አጎቴ እና እሱም መጽሐፍ በማንበብ ኪሪዮሲቲ እየጨመረ መጣና በቃ ሁክ ዶንኩኝ ማለት ነው። እና እሱ መጽሐፍ ነው ትልቅ ተጽዕኖ ያሳደረብኝ እዛ ውስጥ እንድገባ። እንደነገርኩሽ ኢንተርኔትም አልነበረኝም፣ ላፕቶፕም አልነበረኝም፣ ስልክ አልነበረኝም እና ከዘጠነኛ ክፍል እስከ 12ኛ ክፍል በቀን 20 ኪሎ ሜትር በእግር ሄድ ነበረ። ያን የማረግበት ምክንያት ምንድን ነው? በቀን 10 ብር ለማጠራቀም ነው። የታክሲ ማገኛትን 10 ብር እሷን ለኢንተርኔት እጠቀም ነበረ። ኢንተርኔት ቤት ገብቼ ነው ቪዲዮ ዳውንሎድ አድርጌ በፍላሽ ቤት መጥቼ በእናቴ ስልክ የማየው ማለት። እንደዛ እያደረኩ ነው ያስተማርኩት ሃይስኩል ላይ። ስለዚህ ምንድን ነው ነገሮችን በአንድ በኩል በር ቢዘጋ በአንድ በኩል በር ይከፈታል፣ በአንድ በኩል በሩን መክፈት እንችላለን። ስለዚህ ሁሌ በሮች አሉ፣ ክፍት የሆኑ በሮች ማለት ነው፣ ወይም ደግሞ መከፈት የሚችሉ በሮች። ስለዚህ ገና ነገና እኔ ያኔ እንደዚህ የለኝም ምናምን ብዬ ብቀመጥ ወይም ደግሞ በቀን 20 ኪሎ ሜትር መራመድ አልችልም፣ በፀሐዩ በአዲስ አበባ ፀሐይ መራመድ አልችልም ምናምን፣ ጠቁራለሁ፣ ከሳለሁ ምናምን ብዬ ብተወው ኑሮ እዚህ ደረጃ ላይ አልደርስም ነበር።
20: በዚህ ሁኔታ የመጣበት የፈጠራ ጉዞም ውጤታማ የሆነ የሰው ሰራሽ አስተውሎት ቴክኖሎጂን ለመገንባት የሲሊከን ቫሊ ግብዓቶች ሳያስፈልጉ መሬት ላይ ያሉ ችግሮችና ቀጣይነት ያለው ሙከራ ወሳኝ መሆናቸውን አረጋግጧል። ያም ሆኖ ብዙ ተስፋ የሚያስቆርጡ ነገሮች ገጥመውኝ ነበር ይላል። ስለሆነም ወጣቶች በሚወዱት የስራ ዘርፍ ላይ በማተኮር ደጋግመው እንዲሞክሩና ተስፋ እንዳይቆርጡ አጥብቆ መክሯል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ።
3: የማጠቃለያ ዜና ሰማችኋለሁ። ከአሶሳ ወደ መተከል ዞን ግልገል በለስ ትናንት ይጓዙ በነበሩ ተሽከርካሪዎች ላይ ታጣቂዎች በከፈቱት ጥቃት ከ30 የሚበልጡ ሰዎች ተገደሉ፣ ከ50 በላይ ደግሞ ቆሰሉ። ጥቃቱ በሰው ህይወትና አካላት ላይ ካደረሰው ጉዳት በተጨማሪ ተሽከርካሪዎችም ተቃጥለዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮ ዛሬ አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳው መሪ ጋር በጋራ ጉዳዮች ላይ ያተኮሩ የሁለትዮሽ ውይይት ማድረጋቸውን በማህበራዊ መገናኛ ገጻቸው አስታውቀዋል። ጋና ከ300 የሚበልጡ ዜጎቿን ከደቡብ አፍሪካ ልታስወጣ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከቀትር በኋላ ቻይና ገብተዋል። የትራምፕ ጉዞ በ9 ዓመታት ውስጥ በአሜሪካ ፕሬዚደንት ወደ ቻይና የተደረገ የመጀመሪያው ጉብኝት ነው። የዛሬው ጠቅላላው ስርጭታችን ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። በቀሩን ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። ነጋሽ መሐመድ ነኝ። መልካም ጊዜ።